0: ሰማ ዱዳክኒ አትሩ ደልግዳ ናንካስ ካድገ ሰፊረ ተማ እንግዲህ ከከርመኔ ምንድን ምንደው አስኪራ ከዲልክ ተፈተሹ
1: አስላም